ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ FM እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

Dann hast du ቀን 2018 ዓመተ ምህረት እንደኛ ለፈረንጆቹ ደግሞ ሜይ 2026 ነው። እንግዲህ ዛሬ ከዚህ ከስቱዲዮ የማስተናግዳችሁ እኔ ደሳለኝ አየለ ሲሆን በመስመር ላይ ያው እንደተለመደው ወንድሜ ተስፋዬ ማሞ አብሮኝ ይኖራል ወይም ወደ ኋላ ብቅ ይላል። እንግዲህ እናንተም ደግሞ ውድ ፕሮግራማችን ተከታታዮች እንደተለመደው በስልክ ቁጥራችን 0711 6400444 ላይ በመደወል እንዲሁ ሐሳብ አስተያየታችሁንና መልእክታችሁን እንድታካፍሉን እንዲሁም የዝግጅት ተሳታፊዎች እንድትሆኑ ከልብ እንጋብዛችኋለን። መልካም ቆይታ።

Šer un šačen, když je muzika lekce jako mě nadarka, mizraně je katalali, sonu lečnu zgoče, na sama čuhale. Kavlas kademen, když je zarym le nantin de tadam, tut je mrat kulaču and sale, vizir slaj, tikete na kujale. Tnat me and, uletši hast samtem mrat, በኢትዮጵያ የሚገኘው የእንግሊዝ ኤምባሲ አንድ መግለጫ አውጥቶ ነበር። እሱን በተመለከተ የወጣው መግለጫ በጣም አጠር አድርገን ለእኛ በሚሆን መልኩ እናየዋለን። እንግሊዝ በኢትዮጵያ ዳግም የሚጀምር ግጭት ለቀጠናው ጭምር አደጋ እንደሚሆን አስጠነቀቀች ይላል ርዕሱ። እንግዲህ ይህን ያለው በአዲስ አበባ የሚገኘው የእንግሊዝ ኤምባሲ ነው። ዳግም የሚጀመረው ግጭት ለሀገሪቱ ብቻ ሳይሆን ለቀጠናው እንዲሁ አውዳሚ እና አጥፊ እንደሚሆን አስታውቋል ማለት ነው። በእንግሊዝ ኤምባሲ በትግራይ ክልል ውስጥ የሚስተዋሉ ሁኔታዎችን በቅርበት እንደሚከታተለው በማስታወቅ ነው ይህንን ማስጠንቀቂያና መግለጫ ማውጣት የቻለው። ሌላ ከዚህ ጋር ተመሳሳይነት ያለው መግለጫ አንድ ቀን ቀደም ብሎ ሐሙስ ፕሬስ 30 ቀንም እንዲሁ አንድ የሄኑ ጦርነት አዝማሚያውን የሚያስ ጠነቀቅ መግለጫ ከአውሮፓ ህብረት ወጥቷል። ህዋት ከስድስት ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተቋቋመው የክልሉ ምክር ቤት እንደገና ወደ ስራ ወይም ወደ ስልጣን እንዲመለስ መወሰኑ ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ እንዳደረገ አስታውቋል። እንግዲህ ከዚህ ጋር ተያይዞ ያው የክልሉ ጊዜያዊ አስተዳዳሪ ወይም ግሬክ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የስልጣን ጊዜም የተሰረዘበት መንገድ መንግስት ህጋዊ ነው የሚል ሲሆን ስለ ህዋት ውሳኔ ግን እስካሁን ድረስ ምንም የተሰጠ አስተያየት የለም። ድርግት ሌተናንት ጀነራል ታደሰ ወረደ በግላቸው በአንድ ጣቢያ ቀርቦ ባደረጉት ቃለ መጠይቅ ላይ ይህ የተራዘመው የስልጣን ጊዜ በቃል ወይም በስልክ እንጂ እስካሁን ድረስ የሹመት ደብዳቤው እንዳልደረሳቸው አስታውቀዋል። እንግዲህ አድማጮቻችን እንደምታስታውሱ እስከ 6 ዓመት በፊትም በዚህ ከምርጫ ጋር በተያያዘ እና ሌላው እንደ ሁለተኛ ምክንያት እንኳን የነበረው ደግሞ የሰሜን እዝ ላይ ህዋት ባደረሰው ጥቃት ምክንያት ከፍተኛ ጦርነት ለሁለት ዓመታት ያህል ተካሂዶ ብዙ ቢሊዮን የሚቆጠሩ ህይወት እንዳጠፋ ይታወሳል። እንግዲህ እንደገና ዛሬም እንዲሁ በምርጫ ሰሞን መንግስትና ህዋት ሰጣቀባ ውስጥ መግባታቸው የጤና አይመስልም። በርግጥ ምንም እንኳን ሁለቱም ኃይሎች ጦርነቱን ለማድረግ አስቻይ ሁኔታዎች የተሟሉላቸው ባይሆንም የአየሩን ግን ጦርነት እያሸተቱት ነው። ሁለቱም ወገን በጣም እንደሚታወቀው ደካማ የሆነ ኢኮኖሚ ሁኔታ ላይ ነው ያሉት። ህዝቡን በእውነት ዳቦ ውሃ ነዳጅ ማቅረብ ሳይቻል ወደ ጦርነት የሚደረገው ጉዞ ምንም እንድርግጫ ወደፊት ሊያስኬድ እንደማይችል እሙን ነው። ሌላው በፖለቲካ ጉዳይ ቢሆን እንዲሁ ትርምስምሱ በወጣበት ጊዜ ወደ ጦርነት የሚደረገው ጉዞ አሁንም ብዙ እንቅፋት እንደሚገጥመው ነው። እዚህ ላይ በደንብ አራ በቅሎ ቃጭል ተጨምሮ እንዲሉ መንግስት ምርጫ አደርጋለሁ ያለ ህዋት ደግሞ ከስድስት ዓመት የመረጥኩት ምክር ቤት ስራ ይጀምራል በማለት እንግዲህ ሰጣ አገባ ውስጥ ናቸው። በርግጥ ምርጫ ስኬ
ብልጽግና በኩል ይደረጋል ይላል ግን ጥያቄያችን የት ነው ብርጫው የሚደረገው ነው በትግራይ ክልል ውስጥ ሙሉ ለሙሉ ምጥራ ብርጫ ማድረግ እንደማይቻል የታወቀ ነው ይሄንንም በግልጽ ህወሓት አስታውቆታል ነገር ግን ከዚህ ውጪ እንግዲህ በግድና በተለያዩ ግፊቶች ለማድረግ የሚደረገው ሙከራ ወደ ባሰ ወደ ከፋ ግጭት እንጂ ወደ ሰላም የሚያመራ አይሆንም። ሌላው በዲሆ በአማራ ግዛቶችም ውስጥ ቢሆን ዲሆ የ

0: እንዲሁ ማየት ይቻላል። ነገር ግን እኛ እነዚህን ታላላቆቹን አካባቢዎች ካየን እንግዲህ የምርጫ አስቻይ ሁኔታ የቱ ጋር ነው የሚለውን ለመለስ ይሆነናል ነው። በኦሮሚያም እንዲሁ አብዛኛው ክልል ክፍል ከብልጽግና ቁጥጥር ውጭ ሆኖ መያዝበት ነው። እንግዲህ በሌሎች አካባቢዎችም እንዲሁ ተርመስምሱ እየተዛመተ ባለበት ሁኔታ አሁንም ስለ ምርጫ አውርቶ ሌላ ችግር እና የቆየ ቁርሾ መቀስቀሱ የሚያስፈልግ አይደለም እና ይህ የጦርነት መንገድ መከተሉ ቢበቃ ነው የሚበጀው ነው በማንኛውም በኩል ማለት ነው። ሌላ ህብረተሰቡም ቢሆን ጦርነት አለመፈለጉን ከጦርነት ደግሞ ያገኘው ስቃይ መከራ ስደት ብቻ ስለሆነ ይሄን ተቃውሞውን በልዩ ልዩ መንገድ እየገለጸ ነው። ከዚህም ውስጥ ለጦርነት በፍቃደኝነት አለመመልመል ነው። ነገር ግን በግድ እየታፈሰ ወይም እየተገደደ ወደ ጦር ካምፕ የሚጋዝ ጦር ደግሞ ምን ያህል ውጤት ማምጣት እንደሚችል እያየነው ነው። አሁን ከአማራም ጋር ከሌላውም አካባቢ በሚያደርገው ጦርነት ማለት ነው። ሌላ በህወሓትም በኩል ቢሆን እንዲሁ የግዳጅ ምዝገባ እና ጥሪዎችን እየሸሸ አብዛኛው ወጣት ከትግራይ ክልል በመውጣት ላይ ይገኛል። እንግዲህ በመጨረሻ እንግሊዝ ሆነ አውሮፓ ህብረት እንደሰጡት ማሳሰቢያ እና ማስተዋሻ እንግዲህ መጎናተላቸውን አቁመው ወደ ሰላማዊ መንገድ እንዲመለሱ በእውነት እንጠይቃለን ማለት ነው። ይህ ዘገባ ቢቢሲ አማርኛ ሜ 1 2026 ያወጣውን ዜና መሰረት አድርጎ የተጠናቀረ ነው እና እንግዲህ ለአሁን ይህን በተመለከተ ይሄው ነው። እንግዲህ የሚቀጥለውን ወድቃ ትጋብዙ ጠይቃችኋለሁ። መልካም ጊዜ።
1: ትግራይ ይባል ምርፎ መረባ ኢትዮጵያ ኢትዮጵያና ትርፎ መረባ እኔ ገና ጣጥሏት አልርፎ መረባ በኋላ የመጡ ርፎ መረባ አይበጅም ርፎ መረባ

ማናቸው ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው።

ሰኖቻችን በመከታተል ላይ ያላችሁ ሳምንታዊ የሆሊያ ሬዲዮ ዝግጅት ነው። እንግዲህ በሙዚቃዎች ሰዓት ስልክ መደወል ትችላላችሁ። ሰዓቱም እየሄደ ነው፣ ድሉን ተጠቀሙበት። ስልክ ቁጥራችን 0711 6400444 ነው። እንግዲህ ናችኋለን ከደወላችሁ። እስከዛው ግን የተገለጡ አይኖች ከሚለው ከሰለሞን ሞገስ የግጥም መጽሐፍ አንዲት የፍቅር ግጥም እናነብላችኋለን። ፍቅር ማዳሪያ ጣይላል ርዕሱ። ካልተረጋገጥን አንተላለፍም፣ ካልተጠላለፍን አንረማመድም፣ ካልተዘላለፍን አንነጋገርም፣ ሰው በመሆን ሚዛን አንከባበርም፣ ሰው በመሆን ጸጋ አንነባበብም። ካልተነካከስን ወይ ካልተጠፋፋን፣ ካልተጉሻሸምን ወይ ካልተገፋፋን፣ ምነው ግን መሄጃው መንገዱ ሚጠፋ ይላል የሰለሞን ሞገስ የፍቅር ማደሪያ ጣ የሚለው ግጥም ነው። መልካም ጊዜ፣ መልካም ቆይታ።

0: እሺ አድማጮቻችን እንግዲህ የተከታተላችሁት የጋሌ ሬዲዮ ተመሳሳይ ፕሮግራማችን ነው። እንግዲህ የቴዲን ሙዚቃ ተከክመን አሰምተናችኋል። እንግዲህ በዚህ ሙዚቃ ወይም በዚህ አልበሙ የምንከታተለው በኢትዮሪካ ጥሩ አድማጭን ያገኘ ነው። በጠቅላላ በአልበሙ እስከ 100 ሚሊዮን በላይ በአለፉት ሁለት ሳምንት ውስጥ ማግኘት ችሏል። በተለይ ደግሞ ይሄ እዳስጣል የሚለው ሙዚቃ 21,000 እንግዲህ ከአንድ ሰዓት በፊት የስቱዲዮ ሳልገባ ማለት ነው 21,412 21 ሚሊዮን 412,094 ጊዜ በመደመጥ የቶፕ ሚውዚክ ቪዲዮ በትዊተር ደረጃው ላይ 10 ደረጃ ላይ መድረስ ችሏል ማለት ነው። እንግዲህ ይሄንን ደረጃ ወደ ላይም ከፍ ማድረግ ይቻላል። ለምን የሙዚቃ ሳይ እንዳይሁት ብዙዎቹ በሌላ ካናል ወይም ደግሞ የቴዲ ባልሆነ ጣቢያ እየተከታተሉ አለ። ዛም ላይ እንዲሁ ከ145,067,500 ድረስ ሁሉ ተማን አድማጭ አግኝቷልና ያ ሁሉ ሰብሰብ ብሎ ግን በራሱ ቻናል ብንሰማው ይህንን የአስረኛ ደረጃ ምናልባት ወደ ላይ ከፍ ማድረግ የሚቻልበት እድል አለ። ይህ ለሀገራችን ሙዚቃም ትልቅ ክብረ ወሰን ነው። በዚህ በጭር ጊዜ ውስጥ ወደዛ መድረሱ ማለት ነው። እንግዲህ ለሀገራችን ሙዚቃ ሳይሆን ለሀገራችንም መታወቅ ራሱ ቴዲ አንድ ትልቅ አስተዋጽኦ እያደረገ እንደሆነ ነው እንግዲህ እኔ የሚገባኝ። ስለዚህ በምንሰማበት ጊዜ የቴዲ አፍሮን የራሱን ቻናል ብቻ እንጠቀም፣ የባለቤቱን የአምለሰት ሙጭን እንኳን መጠቀም አያስፈልግም። ወይም ደግሞ እሷ ለነገሩ እዛ ላይም አለቀቀችውም፣ እሷ ላይ እኮ አታገኙትም። ግን ይሄ ግለሰቦች ከኦሪጂናሉ ላይ የወሰዱ በየራሳቸው ዩቱብ ካናል እያደረጉ የሚያስቀርቡት ነገር አለ። ስለዚህ እሱን ትተን በእሱ ጣቢያ ብቻ ብንሰማ የበለጠ የሀገራችንንም የሙዚቃውንም ታሪክ እናሳድጋለን የሚል ሀሳብ አለ። ስለዚህ እንደሱ እንድታደርጉ ለማስታወስ ነው። መልካም ጊዜ፣ መልካም ቆይታ።
1: ሲዲዮንም ካሴቱንም ይሰሙታል።

የተከበረች ዝግጅቶቻችን ተከታታዮች እንግዲህ ከጠዋት 10 ሰዓት እስከ አሁን 11 ሰዓት ድረስ ወይም እንደኛ አቆጣጠር ከ4 ሰዓት እስከ 5 ሰዓት ድረስ በ99.2 FM ራዲዮ ወይም በዲጂታል ካብሌትስ ወይም በድረገጻችን አለዚያም ደግሞ ተለያዩ መተግበሪያዎችን በመጠቀም ፕሮግራማችንን የተከታተላችሁን በመላው ዓለም የምትገኙ አድማጮቻችን ዋሊዮ የኢትዮጵያ ድምፅ ራዲዮ ዛሬ የቅዳሜ ጠዋት ዝግጅቱን እዚህ ላይ ያበቃል። እንግዲህ ከዚህ ቀጥሎ የሚቀርበውን በትግርኛ ቋንቋ እየተዘጋጀ የሚቀርበውን የኤርትራ ሬዲዮ እንድታዳምጡ እና እንድትከታተሉ እየጋበዝን በእውነት በብዛት ሆናችሁ ስለተከታተላችሁን እናንተ ተሰሙናላችሁ። እኛ ደግሞ ቁጥራችሁን ብቻ እናያለን። በዚህ መልኩ ዛሬው ቀን ከኛ ጋር ስለነበራችሁ እናመሰግናለን። እንግዲህ በሚቀጥለው ሳምንት እስክንገናኝ ድረስ በእኛ በኩል በዚሁ እንሰናበታለን። መልካም ሳምንት። ጤና ይስጥልኝ።

ካብ ነፃ ራድዮ ስቱትጋርድ ዝፍኖ ራድዮ ኤርትራ እዩ። ራድዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freies radio.stuttgart.de ክትከታተሉ ይካል።

0: አትኸይድ ግን አፍልጦ ዘይብላሴ ከመ ገራ አትኸይድ አላ በማስተገብረ ምርጫ ይማለት
1: ተተገብረት ከምዝ ለካ አይደለ ሆይ ተተገብረት 37 ምስተባህና 39 አይና አነ በረከት ታዋል ማለት ይ 39 አንከይድ ኮና አፍሽረውን ኮሙኒሩ አትናይ መጨረሻ ጊዜ ምስወት ግን ሐደ ሰብ ይኸባኹም ዝገይድ እጂ እቲ ማህበረሰብ ናይ ወለ አይደለ በኮሚኒቲ ተጠርኒና አይደለና ዝ ማህበርና እዛ ሰብ እዚያ አይፈጣኒ ሐደ ከም ስደተኛው አብያዲያ ሃውስሆልድ ያታ ዳምበር ከማና ናይ ስደተኛ አፍልጦ ወረቀት ገደገለስተው ሀበት አይኮነትን ማንያቱ ተዝተገበረ ቢነስ ኤችአር ዳምበር ንሕና ደወከልን ያሰብ አይኮነትን ማለት
0: ኦኬ ርቦ ማለት እንደ አቲ ሑቲ ሑቲ ኦኬ ሐራይ ሕጂነ እቲ ሑቶ መቸብቲ ሰምዐ ሰብ እቶም ኣብቲ ክንፍ ብለሉ ዝምልከቶ ኣካላት ነቶም ዝምልከቶም ኣካላት በቲ ናይ እቶም ናይ ኒሸር ናይ ኒቸስኣሪ ኹኑ ወይ ከዓ ኣብቲ ናይ መምሕዳር ናይ ክልል ትግራይ ዘለዉ ኣብዚታት ኣፍልጦ ወይ ብዛዕቡ ክዛርቡ ይኽእል የለን ትዛርቦ ትኽእሉ ዝበልኩሞ
1: ብዛዕቡ እኳ ብዙሕ ደቕድናዮ ነገር የለን ስጋብ ሕጂ ብዙሕ ነገራት እንዲደወረና ነይሩ ግን እዚ ናይ ትማል ዝተገበረ ግን ንመንግስቲ ናብ ገለ ከይድና ንጠርዓሉ ቦታ ይኹን ካሽሙ የብልናን ሓንቲ ክንገብራ ንኽእል ግን ማዳም ትበሃል ኣብ ሽረ ጥቕመጥ ንዓ ትመረረና ክንስምዕ እምበር ካሊእ መንግስታዊ ኣካላት ኣብዚ ኣይ ነቲ ማሕበረሰብ ወኪልና ዋላ ሽረ ከይድና ፀገማትና ንዓ ንክንዛረባ ተደይ ኮይኑ በ መንግስታዊ ኣካል ኣብዚ ደእተወሉ ነገር የብሉን ከምሕጁን ከይድና ይፈለጥና ናብ ከምኡታት
0: ሓራይ ግን ሞቲ ላዕለዋይ ምምሕዳር ከ ማለት እቲ ናብቲ ሄደ ኦፊስ ናቶም እቲ ላዕለዋይ ቤት ፅሕፈት ናቶም ትናይ ጀስኣርሲ ሳቶም ድሕ ኮይኖም ኣነ ብዝኾነ ሰብ ክግበር ክኣል እንድዩ እቲ ምድነጋራት ኣለዎ ዝኾነ ይኹም ከም ትብሎ ዘለካ ንዓኻትኩም ዘይብል ምክንያቱ ወከልቲ ሰባትኩም ወግዓውያን ማሕበር ምዃንኩም ከምዚ ዝበልኩም ከዓ ሓሙስ ሓሙስ ትራኸብሉ ኣዳራሽ ተዋሂቡኩም ፍሉጣት ቆምቲ ማሕበር ከምኩም ኣለኹም ኣብ መቐለ ማለት እዩ ኣብ ሽረውን ብገለ ርኢ ኣለኹ ሓደ ናይ ረድኤት ገለ ክህቡ ከለዉ እቲ ሓገዛት ዝግበሩን ካብ መኒካትሎ ካብ ዳባት ዝተመልሱ ናብኡ ዝፀንሑን ዝብል ማሕበር ከም ዘሎ ከዓ ነይሩ ሞ ሕጂ ስኻትኩም ብሓባር ኮይንኩም ሲ ነቲ ዝምልከቶ ኣካል ክተቕርቡ ትኽእሉ እንዲኹም ንዓቶም ዘይሓዘትኩም
1: እዎ ሕጂ እቲ ሓንቲ ክንገብራ ንኽእል ንሕና ከምዝድለካ ዘለኹም ካብቲ ማሕበረሰብ ይኹን ካብ ገለ ይኹን ተዋፀ ገንዘብ ነቲ ድምፅና ንስማዓሉ ኣብ ሽረ እያ ትርከብታ ናይ ኔሴ ጫር ሓላፊ ኣብ መቐለ ይኩነትን ኣብ መቐለ ብዙሕ ምንቅስቃሳት የብላ ናታ ሳ ኣብ ሽረይቲ ሄድ ኦፊስ ናታ ስለዚ ንሕና ብፅሑፍ ጌርና ናብኡ ንክነቅርብ ይበቃ እቲ ናይ መጨረሻ ምርጫና ስኢና ጌርና ደለና
0: ኦኬ ብሓራይ እሞ ማለት ምስም ኣብኡ ዘሎ ምስም ናይ ሽረ ዘሎ ኤርትራውያንን ንስኻትኩም ብሓንሳብ ኮይንኩም ንዓቶም ጌርኩም እቲ ክግበር ዝከኣል ንሱታት እዮም እቲ ዝሓሸ ክኸውን ዝኽእል ንሳቶም ዘይኣበከዓ ናብ ካልኦት ክተቕርበሉ ትኽእል ብዝኾነ ኮይኑ ግን እቲ ዘሎ ኩነታት ግን ሓቢርኩም ኣለኹም ሕጂ ሓፈሻዊ ኩነታት ከካልእ እንታይ ኣሎ ከመይ ኣለኹም ከመይ ለቲ ኩነታትኩም ማለት ብዛዕባ ሓደ ካብ ኤርትራ ክሰጉሩ ከለዉ ዘጋጥሞም ብዙሕ ፀገማት ብዙሓት ሰምዕ ቀደም ብጥርሑ ዝስገር ዝነበረ ሕጂ 4,000-5,000 ዶላር ክፈል ኣሎ መቸም እዚኦም ሰምሳሮ ኩሉ ሳዕ ኤርትራዊ ንኤርትራዊ እዩ ዝያዳ ዝሃስዮን ዝጎድኦን ዘሎ ሞ ብዛዕባ እዚታት ከ ከመይ ኣሎ እንታይ ኣለ ኩነታት
1: እዚኣ ሕጂ ድሓ ንኣቐድም ኣቢሉ እውን ንእሽተይታ ሽሙታት ነርና እንድዩ ኣብ ትናትና ባዕሉ ኩላልየካ እዩ ናይ ስነስርዓትን ስነምግባር ንቁፅፃር ኣሎ እቲዝኸዶ ከይዲ ከዓ ባዕሉ ክነግረካ እሱ ብዙሕ ኣስተዋፅኦ ስለንገብር ኣኹ ማለት እዩ
0: ኦኬ ሓራይ ንሱ ኣገዳሲ ማለት ሓደ ካብቲ ንጥፈታት እቲ ጥርናፈኹም ሲ ነቲ ኤርትራዊ ዘሎ ሓደ ካብ ውልቀ ክሳብ ሓባር ኮንካ ክገጥሞ ስለዘለካ ኮንኩም ዘለኹም ዶ እሱን ሓደ ካብቲ ፀገማት እዩ ሞኒ ንዑይታት ዝገበርኩሞ ከመይ ኢለቲ ኩነታት ካብ ሕባር
1: ሕጂ ድ ንተ ስፌ እንታይ ክብለካ ኢለ መሲሉ እኳ ኣብ ድሓለፈ ቅድሚ ሓደ ወርሒ ዝኸውን ብዙሕ ፀገማት ናይ ስራት ነርና እንዲ ብድበለፀ ዝከታተሎ ዝነበረ ኩላት ናት ማሕበር ሙሉእ ስጋብ ቅልቦም ስጋብ ተዋሒሽና ንኸነውፆም ገለ እንዲ ነይሩ ዝኾነ ብድበለፀ ንዕው ነቲ ነገራት ዝከታተሎ ነበረ ከብለካ ሞ ስኻ ንእሽተይ ብናት ክንገልፀልከ
0: እሺ ሓራይ
2: ሄሎ ተስፍሽ
0: መርሓባ
2: መሓሪ ሰሎሞን ስፋፅ ንበር
0: እሺ ሓራይ ሓራይ መሓሪ
2: ምቁፃር ስነስርሓት ናይ ማሕበር ሰላሜ
0: ራይ
2: ኣብቲ ንጥፈታት ዝኮዶ ከዓ ዋላ ብሕፅር ዝበለ ዞም ኣሕዋት ዕሊሎም ከዓ ነይሮም ቅድሚ ሓደ ወርሒ ዝኸውን ሕጂ ሓደ 43 ደቂ ኣንስትዮ ዝርከቦም ተኣሲሮም ነይሮም ነዚኦም ንምውፃእ ክንደይ ላሕትን ታሕትን ኢልና ብዋሕስ ክነውፅኦም ብዙሕ ነገራት ከም ማሕበር ኮይና ብዙሕ መዓልታዊ ንቆልቦም ነርና ሓደ تي محبر بملو بمعلتو من جرو حزنا قلا حزنا كم جيلنا كاين كاين نيرنا ولا تتغ

0: ግን ዞሮ ዞሮ ስለደሰለጠም ግን ለአዲስ አበባ ትሬድ ለአዲስ አበባ ሄደ አማቀለ ወፍትል ኮፊላ ከንዲና ለኸይዲና ፍተና ይሄጋው ቦታታት ንኸወደኢና ኸይዲን ኸይዲና ሰብታ አሰረን ሪና ታዩ ጉዳቱ ይላሁን ጥይቂና ስራና ነዚህ መስ
1: እሺ ሐራይ ኦኬ ሐራይ ቦት ካልቲ በዛዕባቲ ናይቲ ከም ስደተኛታት ትናይ ወረቀት ይጠቅላላ መቻብ ትናይ ኢትዮጵያ አዲስ አበባ ቃ ጸገማት አለ አብ ናይ ትግራይ ከሆም ወለዲ ከም ናይ ሐደስ ዝመጹ ናይ ስደተኛት ወረቀት መቀባል መሃብ አለዲ የለን አውታት ማናቱ ገለገለ ካብ አዲስ አበባው ናብ ትግራይ ኪዱ አ
0: የለም የለም የለም ተዓራ ዝባል ስለዚህ የለ ተዓራ ሬስ ዝባል ስለዚህ የለ ምስመተ ምስመተ ክስታይ ዝጎብራ አብነት የለም የለም
1: اوكي اوكي حجي خالد بكالك حفشاوكم زلكم صدمات انتي مثلت خناتات زلكم حفشا ما سي افتغراي تهز بتغراي جاي تعمو نيا تاخطمو لو من هذي نيا تاخطمو اي صبن انديها ونياتو تغارو نرسوم اب حما خناتات يزلو
0: حجي ولا انا ابنت نزا مدام كيت كاترو
1: هلو سمعك الله
0: حجي نزا مدام لمركب حجي اقمي يلن ولا مست ترانسبورتن قلم ክስታይ ዘሎ ባካል ከርካ ከተዛረባ ምስናይ ነዳዲ ሁሉ ነገራት ስለዘወሰረ ከዚህም ላይ ከከርካ ተዛረሪካውን ክሳራት ወል ዘይት ገን ለሎ ደረጃ ይና በጤና
1: ኦኬ ኦኬ
0: ከምሰብ ከምሰብ ግን ታይ መስይረካ ተስፍስ ዝማሐበር እዚ ቡኑስ አጃማምሮ ቡኑስ ይኸምዚ አቦ መርዝ በለካ ቡኑስ አጃማምራይ ከምዚ ከምዚ ከምዚ ከማ ከምዚ ሬዲዮ ሀዋትና ዘረከብና ደላ ሀገዛት ከምዚ ክሰዱ ከለዉ ተሓጋገዙ ካ ከለዉ ሓገዝ ይኮነካ ነቲ ሕሙም ትረድአሉ ካልእ ካልእ ነገራት ትደልየሉ ተዘይኮይኑ በርፀገም ይብሉካ
1: ስድራ ቤታት ስድራ ቤታት ምስ ቆልዑቶም ዘለዉ ኣለዉ ድዮም ናይ ጥዕና ፀገማ
0: ኣለዩ
1: ዝኾነ
0: ናይ ሕጂ ናይ ኣብነት ክነግረካ ናይ ኤች ኣይ ቪ ሕሙማት ኣለዋና ናይ ደም ሽኮር ኣለዋና ብዙሕ ብዙሕ ነገራት ኣለዩ ኣደቆሎ ኣረጋውያን ኣለዉ ሕጂ ስጋብ 350 ገለ ንኸውን እንዲና ትማሃበል ሰማን ለኻ
1: ሰብዓካ ኣለኹ ተዛርብ ሰብዓካ ኣለኹ ኣነ ክዛረብ ከሰ ኢለ ሰብዓካ
0: ኣለኹ ሕጂ ልዕሊ ዝኾነ ይኹን ግን ሕሙማት ኣለና ብቑምንጥርካ እቲ ደካ ማዕቅመ ደክማ ከከማካ ኣለና እዩ
1: እቲ መናባብሮ ከም ናይ ስደተኛታት ቦታ መቸም የለ ድዩ ዋላ ብፋሕ ዘለ ኣብ ውልቀ ገዛውቲ ኣብ ውልቀ ገዛውቲ ቴንዳታት ገለ ዘሎ ኣብምታይ ኣብ ትነብሩ
0: ፋሕድ በለይ ከስታያ ምሽ ኣሎ ዋላ ካልካል እንተኮይና ብጡርኑ ፍተካርያ ትነብር ገለ መለ ተዘይ ኮይኑ ቴንዳታት ይኹን ገለ ይኹን የለን
1: ያ ጉድ በረኸት ኣለሃ ዶ በረኸት ዝውሳእ ነገር ኣለካ ካልኦት ምስ ተወሰ ሓሳብ ትህዎ ዘለኹም ማለት ክምላእ ኣለዎ ክበዓል ኣለዎ ትብሎ መርሓ በረኸት ዓንተ ጀሚርካ ርካ መንጎ ተቋሪፁካ እ ድሓንቲ ካብቲ ዓንተ ጀሚርካ ዝነበርካ እቲ ናይቲ ኩነታትን ተባሂሉሎ ሕጂ ዋላ ብቁሩ ፅራት ግን ባዕልካ ከተስምረሉ ክትውስኸሉ ትደሊ ነገራት ተልዩኳ ስ
0: ኦኬ ከስምረሉ ዝደሊኮ ዓንቲ ወይ ቁሩብትን ከያ ኣቢልና ነርና ኣብቲ ሓፈሻዊ ሓገዛት ዝገበርልኩም ካብ መንግስታዊ ትካላት ይኹን ካብ ውልቀ ገለን ዝብል ገለ ማለት እዩ ኣብቲ ናይ ሓገዛት ቅድሚ ሕጂ ካብ መንግስታዊ ትካላት እኳ ክሳብ ሕጂ ዝረከብናዮ ሓገዝ ከም ዝብለካ ዘለኩ ሓንቲ ከም ክልላዊ መንግስቲ እዛ ናይ ኣዳራሽ ኣፍቂድና እታ 55 ንእከበላ ተዘይኮይና ካልእ ምንም ዝተገብረና ነገር ሓገዝ ገለ የለን ብውልቀ ትካላት ግን ዝተፈላለየ ከምቲ ዓንቲ ወይ ጀሚር ዝነበርኩ ማለት እዩ ትካል ኤርዳ ኣብ ዝተፈላለየ ግዜ ናይ ስልጠና ዝኣመሰለ ናይ መግቢ ናይ ከምኡ ዝኣመሰለ ሓገዛት ኣብ ዝተፈላለየ እዋን ይገብረና ከምኡ ተወሳኺ ውልቀ ሰባት ከም ሰልጠና ቀሺ ግርማይ ከምኡ ዝኣመሰሉ ሰባት እናበለ በዚ ኣጋጣሚ ሰልጠና ቀሺ ግርማይ ነቲ ቀፃሊ ቅድሚ ሕጂ ክገበርና ፀንሐ ሓገዛት ምስጋና ይወሰነ ይብሉን ከምኡ ዝተፈላለዩ ውልቀ ሰባት ገለ እውን ምስኡ ተሓባቢሮም ኣብ ዝተፈላለየ ግዜ ሓገዛት ገይሮምልና እዮም ሓገዛት ነዚ ኩሉ ገለ ክብለና ከሎ ማለት እዩ እዚ ብውልቀ ወይ ከዓ ከም ኤርትራውያን ኣሕዋቶም ዝገብሩና ሓገዛት እዩ ብናይ ኤስያር እታ ቀዳመይቲ ወይ ከዓ እታ ቀፂላ ዘብላ ግን ንሕና ከም ስደተኛ ኣብዚ ኣብ ትግራይ ክንቅመጥ ፍላይ ኣብ መቐለ ተቐመጥ ክንኮን ከለና ማለት እዩ ከምቲ ሓንቲ ወይ ንእሽተይትን ከያ ቢለ ገለ ዝነበረ ዝነበርኩ ኣብ ዓመት ናይ ሓደ ግዜ ገለ ሓገዝ ናይ መግቢ ኣብ ዝተፈላለየ ወይ ከዓ ስሕቲሎም ሓደ ሓደ ግዜ ከምዚ ናይ ተምሃሮ ጥራ ውስቲ ከምኡ ቦርሳ መሳሊ ገለተ ዘይኮይኑ እቲ ክሳብ ክንዲቲ ዝኣክል ገለ ሓገዝ ገይርና ወይ ከዓ ገይሮምና ክንብል ኣይንኽእልና። እቲ ዝያዳ ሕጂ ዝያዳ ፀጊምና ምናልባት እኮ ጓስጓስን ሓበሬታን ናይ ማሕበርና ፍፁም ካሕሳይ እኳ ተንኪፎ እኳ ኒሩ እንተኾነ እቲ ሓሳባት ማለት እዩ ነቲ ዘበለና ኩሉ ግዜ ገለ ማለት እዩ ንሕና እቲ ፅላልና ንኤንስ ኣ ንብሎ ከምቲ ዝድለ ምንቅስቃስ የብሉ ትቐንዲ ቤት ፅሕፈቱ ሽረ እዩ ምስቶም ካልኦት ኣብ ትግራይ ዘለዉ ንኣብነት ናይ ዓድግራት ኣለዉ ናይ ሽረ ኣለዉ ነዚኦም ሓቢርና ናብቲ ቀንዲ ኦፊስ ወይ ከዓ ሄድ ኦፊስ ዝበሃል ናይ ሽረ ከድና ጥርዓና ወይከዓ ኣብየታታና ከይነቅርብ ገለቡ ማሓለካ ዝኸውኑ ነገራት ኣለና ንኣብነት ቁጠባ ናይቲ ማሕበር ማለት እዩ ቁጠባ ናይቲ ማሕበር ሲ በቂ ሓንቲ ከልኢና ነብላ ካብታ ነዋፃ ግነተ ዘይኮይኑ እዚ ዝብል ገለ የብልናን ንኣብነት ሕጂ ንሽረ ከድና ምስቶም ናይ ዓድግራትን ናይ ሽረ ዘለዉ ከድና ነታ ማዳም ትበሃላላ ሓላፊት ናይ ዩንኤችሲኣር ናይ ትግራይ መሎ ማለት እዩ ንዓ ክስና ክነቐርብ ወይከዓ ኣቤትታና ክነቐርብ ገለ እተ ኮይና ካብዚ ከድና ክልተ ወይ ሰለስተ ኣባላት ከድና ንድዕር ክንገልፅ እተ ኮይና ካብዚ ትራንስፖርት ንሽረ ክትከርሲ ካልእ ተተረፈ ትራንስፖርት ንሓደ ሰብ ሰለስተ ሽሓ ካብ መቐለ ንሽረ ማለት እዩ ምዚ ከምዚኢታት ናይ ቁጠባ ገለ ስለዝፅግመና ገለ ኢዳ እምበር ንሕና ኩሉ ግዜ ነዚ ንዘብለና ጥርዓንካ ኣብዚ ንኣብነት ከም ክልል ማለት እዩ ኣብ ትግራይ ኬድና ንሓደ ትካላዊ መንግስቲ ከምዝቢልና ትቐንዲ ዘብለና ገለ ማለት እዩ ኣብቲ ናይ ማሕበርና ሕጋዊ ዝኸውን ተቐባልነት ክሳብ ሕጂ ስለ ዘይረከብና ጥራይ እዩ ንስዋዕታ እዩ
1: ፅቡቅተረዲእናወርዱ እዩ ትፀገም ዘሎ ከምትብሎ ዘለካ ኣይኮነን ናይ መጓዓዝያ ምስ ኩሉ ነገር ዘሎ ኣብቲ ውሽጢ እውን ከቢድ እንዲ ዘሎ ትኩነታት ድሓንቀፅሎ ርሕቲ ዘሎ ሰብ ነዚ ሰሚዑ ሓገዛት ከበርክት እቲ ኤርትራዊ ጉዱስ ተስፋ ገብር ዘለኩም ድሓን ዘለኩም ፀገማት መግለፁ እዚ ከዓ ክዘርጋሕ እንዲዩ ካብኡ ሰሚዑ ከዓ ከምቲ ዝበልካዮ በዓል ናይ ኤርዳ ብዓቕሞም ዝገብሩ ህሉ ኸውን ምስ ኩሉ ፀገማት ጠጠው ዝበሉ ወይ ከዓ ዝገብሩ ህሉ ክኸውን ካልእ ከዓ እቲ ናይ በዓል ስልጠነ ድዩ ዋላ ካልኦት እቲ ግብሪ ሕያዋይ ሳምራዊ ገለ ዝብሉን ዝነጥፍ ኣሎ መስለኒ ኮሚታት ዝኾነ
0: እዚ መጠረሽታ ትካል እዚ ዝጠቐስካያ ዚ ሕያዋይ ሳምራዊ ገለ ዝብል እኮ መብዛሕትኡ ሕጂ ኣብ መቐለ ዘለና ነዞም ኣብ ኤልሻዳይ ተዓቕቦም ዘለዉ እዩ እዚ ሕያዋይ ሳምራዊ ዝኾነ ሓገዛት ገለ ገይሩሎም ዝፈልዳ በ ከም ማሕበር ሰላም ንዓና እዚ ሕያዋይ ሳምራዊ ዝበሃል ትካል ክንዲዚኣ 05 ሳንቲም ሓገዝ ዝበሃል ገይርና ኣይፈልጥን ንምንታይ ተልዕልና ሕጂ ምናልባት ንኣኦም ከም ዝገበረሎም ንፈልጥ ኢና ኣብቲ ሓገዛት ሕጂ ንሳቶም ከምዚ ኢሎም ኣብ ቴንዳዮም ዝቕመጡ ወይ ኣብ ከምዚኦም ዝቕመጡ ገለ ተባሂሉ ዝመፅእ ሓገዛት ንዓቶቶም ገለ ተዘይኮይኑ ነዞም ኣብ ውሽጢ ከም ማሕበር ንንቀሳቀስ ዘለና ማለት እዩ ምንም እዚ ሰብራዊ
1: እዚ ናይ ፅምዶ ፅልዋታት እንታይ ኣለዎ በቲ ስርዓት ናይ ህግደፍ ናይ ጉጅለ ህግደፍ ኣብኡታት እንታይ ኣዳዋ ኣለዎ ድዩ ኣብሃትኩ ዝበፅሕ ድዩ ስክፍታ ኣለዎ ድዩ ከመይ ይመስል ምክንያቱ ገለገለ ክስማዕቲ ምክንያቱ ሰባትሰብ ተጨዊ ዝጭወዩ ሰባት ኣለው ተጨወ ዝጠፉ ሰባት እውን ኣለው እዚታት ከመይ እንታይ ፀልወኩም
0: ሕጂ ኣብዛ ርስቲ ዘለዓልከ ዛ ኩነታት ናይ ፅምዶ ገለ ትምልከት ማለት እዩ ምናልባት ቅድሚ ሕጂ ብዝተፈላለየ ናይ ዩቲበራት ገለ ዝተበለ ናይ ሓደ ሰብ ኣብ ውሽጢ መቐለታ መጮይቲ ከምዝነበረት ገለ እዚኣ ጥራሒና ነብላ ገለ ዳ እምበር ካልእ ከም ሰባት ገለ ማለት እዩ ልክዓ ከምዝትብሎ ዘለካ ገለ ማለት እዩ ንሕና ስደተኛታት ኢና ካብ ኤርትራ ክንመፅእ ከለና ስደተኛታት ኢና ከም ስደተኛታት መጠን ማለት እዩ እቲ ፅምዶ ከምዚ ገለኢልና ዝርዝር ኣቲና ናይ ፅምዶ ከይበልና ገለ ማለት እዩ ከምዚ ኢልና ከየበልና ከም ሰባት ማለት እዩ ከም ስደተኛታት ሽቁርና ኣለና ንከ ከመይ ሽቁርና እንተዳይና ንሕና ናብዚ ክንመፅእ ከለና ከም ስደተኛታት ማለት ከም ስደተኛታት ክንመፅእ ከለና ካልእ ከይተንተና ድሕነት ስርዓት ፀሊእና ኢና ናብዚ መፅእና ዳ እምበር ንሃገር ፀሊእና ኣይኮንና ናብዚ መፅእና ስለዚህ ስተፋላሊው አፍት መንባብሮ ማይካ አብዚ ሁነታ ተማጻጻና መብዛሕትና ብስግረደው ዝመጻናይና
1: ወደ ለሕጅታ ለፍለቀ ደለታ ሕጅቲ ተኹነታ እቲ ሩዱ እንዲው ሰብ ካብ ጎዙ ካብ ባቡቕ ጎዙን ካብ ጥዕምቲ ጎዙን ማለት ጠሚኻ ፀጊብካ እዚ ጢመት ኣብ ትግራይ ዘሎ ጢመት ኣብ ኤርትራ ኮን ከሎ በበይኒ እዩ ምክንያቱ ኣብ ዓድኻ ትጠሚየሉ ማይ ሰቲኻ ተሓደር ተብለሉ ግን ንዓ እውን ስለ ተሳእነት ይኹም ሰጊርኩም ዘለኹም ስለዚ ቅድሚ ሕጂ ከዓ እቲ ትግራይ ኣብ ርጉእ እዋናት ኣብ ዝነበረሉ ኤርትራዊ ኣጣጢሑ ኣስተርሒ ከይድ ነይሩ ሕጂ ግን ኩነታት ትግራይ እንተጋሩ ናይ ተዓበምን ዘሎ ግን እዚ ከዓ ኣፅፋሩ ኣእዳው ኣጋሩ ኹም ጠጠው ኣይበለን እቲ ስርዓት ምክንያቱ ኣብቲ ኣተወሉ ብዓስከራት ኣርባዕተ ማዓስከር ኣፍሪሱ ካብኡታ ዝውሰዱ ተቀትሎም ተቀትሎ ተቀትሎም ተኣትሩ ተኣትሮም ኮይኑ ብድሕሪኡ እውን ስቕፍታታት ኣሎ ስለ ዝስማዕ እዚ መጮይቲ ናይ ስምዑ ዘይስምዑን ኣለዉ ሞ ንዓኻትኩም ከምዚታት ስጋዕ ክንደይ ኣሎ እየ ክብለካ ደለየ ምክንያቱ እቲ ፅምዶ ዝበሃል ከ ኣውታት ተቐባልነቱ ህዝቢ ንህዝቢ ፅቡቅ ከይድ ኣሎ ዝብል መደረ ኢካ ትሰምዕ ማለት እዩ ከም መደረታት ሕጂ ሰባትኩም ኣብቲ ከባቢ ስለ ዘለኹም ኣብ ትግራይ ከም ምህላውኩም መጠን ነዚ ከመይ ትርእዎ እንታይ ፅልዋታት ይገብር እንታይ ስኽፍትኡን ኣውንታኡን ኣሉታኡናቱ ድ ክብለካ ክብል ደልየ መታን ሰብ ክፈልጦ ምክንያቱ ዘካይዶ ጎስጓሳት መንግስቲ ኤርትራ ምስ ህዝቢ ንህዝቢ ዘካይዶ ዘሎ ተባሂሉ ስለ ዝረብ ተረዲኳ ተኮይኑ ባህላ
0: ከምዝበል ገለ ተስፋይ እዚ ንኣብነት ዝናይ ፅምግለ ትብሎ ዘለካ ምናልባት ኣብቲ ናይ ደዋት ዝካየድ ዘሎ እንተዘይኮይኑ ንሕና ኣብ ውሽጢ ከተማ ስለነብር ኣብ ውሽጢ ከተማ ምንም ዝረኣነየ ነውጢ ገለ የለን ከመይ ነውጢ የለ ገለ እንተዳልካ ንሕና ከም ስደተኛታት ካብ ኤርትራ መፂና ናብዚ ክነብል ከለና ከመይ ጌርና ፅባሕ መነባብርና ኣመሓይሽና ከይተሰከፍና እዚ መፀና ዶ ኮይኑ ወይ ከዓ ናብዚ ክድ ንበሃለሉ ደረጃስ ሰጊርና መፂና ዶ ድብል እዩ ቅድሚ ሕጂቲ ቀንዲ ዕላማነ ነይሩ ማለት እዩ እዚ ናይ ፅምዶ ገለመታት ለ እዚታት ዘረብዓ ክንደብል ግን ኣብ ዘብለሉ ግዜ ልክዕ ከምቲካነክስታይ ማለት እዩ በቃ ርጉእ ዝኮነ ሂወት የብልና ርጉእ ሂወት ኣለና ክንብልሲ ኣይ ንክእልን ኢና ማለት እዩ ሂወትናስ ርጉእ ኣይኮነን ንምንታይ ተናየትና እዚታት ተ ተቢሉ ከምዚ ተንቀሳቀሰም ናብ ዝተቢሎም ገለ ኣብ ድስማዓሉ ግዜ ገለ ማለት እዩ ንሕና ሲ በቃ ቀሲናስ ክነብል ኣይከኣልና ሕጂ ንኣብነት እቲ ኩነታት ንኩሉ እኳ ከም ክስታይ ተበለ ኩሉ ኣብ ዘሎ ትግራዋይ እኳ ኣብ ሕማቅ ኩነታት ወይ ከዓ እቲ ዓዲ እኳ ዘይቀሰነ ተኾነ ንሕና ግን ብብዙሕ መንገድታት ኢና ዘይቀሰና ዘይቕስናናስ ብዙሕ መንገዲ እዩ ፍረውን ኣለና
1: ንዑንባል ኮይ ምክንያቱ ትግራይ ብዓብ ክትቀስን ክትድቅስ ጎረቤትካ ይደቅስ ዝበሃል ነገራት ኣሎ ሕጂ ንሳትኩም ከዓ ዝኮነ በቲ ዓድኹም የ ምክንያቱ ኤርትራዊ ቀደም እኮ ዶብ ትግራይ ንኣይስገር እምበር እቱ ክብልን እቶም ህዝቢ ተቐቢሉ ዓንጊሉ ናብ ዝብፅሕ ኣብዚሑ ኣብቲ መዓስከራት ከዓ ብሰላም ክነብር ነይሩ ሕጂ ግን ትግራዋይህዝቢ ትግራይ ኣብ ልማኖ ኣሎ ኣብ ሓደጋ ኣብ ፀገማ
0: ብሓፈሻዊ ማለት እዩ ብሓፈሻዊ ክንዛረብ ከለና እቲ መጀመርታናት ዝመፀናዮም ከም ስደተኛታት ማለት እዩ ንሕና ምስ ህዝቢ ትግራይ ተማሳሲልና ወይ ከዓ ምስ ህዝቢ ፅቡቅ ምቅራብ ይገል ዘለና ብጣዕሚ ፅቡቅ ኣዝዩ ፅቡቅ ዝኮነ ምቅራብ እዩ ኣለና ነርና ዝያዳ ኣብቲ ብድሕሪኡ ዝተፈጥረት ናይ ኩነታት ኣብቲ ናይ ኩናት ገለ ዝነበረ ገለ ግን ብድሕሪ ዝመፀ ኣቶም ከምዚ ዓይነት ገለ እፅ ክሰያት ገለ ስለ ዘበለና እዚ እቲ ንዓናኮ ክሳይ ገለ ዘየብለና እዚ ኣንተወይ ዝበልካዮ ክትቀስን እንተደኣውንካስ ጎረቤትካ ክቀስን ክኽእል ኣለዎ ስለዚ ጎረቤትካ ድሕሪ ናይ ቀሰን ስኻ ቀሲንካ ክትድቅስ ኣይትኽእል ኒኻ ስለዚ ከም ስደተኛታት ብፍላይ ገለ ማለት እዩ ካብ ናብ ሕጂ እቲ ኣብ ትግራይ ዘሎ እዩ ዝያዳ ከፊኡ ወይከዓ ዝያ
1: ስለዚ በቲ ዝወረዶም ክሳይሲ ብዙሕ ፅቡቅ ክፅበይ ትኽእል ኢኻ ኤርትራውያን እንተንኸውን እንታይ ምገበርና ዝብል ድሕሪ ተለዊጥካ ርኢካዮ እንታይ ምገበርን ተጋሩ تجاركم جرب تدخلوا بسراوي تأكل كدو ذاك تدقبروس إيران جن تايم قبرو زي بالحطه إخان ت ت ت قمتمه بس على متن جن حنتم تبوت رديوم تيزلوا تجمعات كان بس قاعد هذا لهم سلاز كان كبعض كان تلي قيدس كحلوت تبوت دلي تليو من
0: الوقت إيش أنا هذا هو كا عزيز حنت حفتنا هذا محبرة قدرت ما محبرنا ما إيش شمات أنا بحريز اللب زعل حفش أو خصي كاف ترديك
1: إيش حرة
2: سلام تصفى
1: مرحبا
2: جميع راه وقت عمي بعض محبرة وقدينا محبر سلامي
1: أوكي
2: خميل لقد حندي خا
1: صبو صبو بس كده عم لحد حاني وزي حرة يا رحبا بلي سلي
2: دخان لها خميل لقا
1: مسكر
2: مسكر راه وقت عمي بعض
1: حرة
2: نعم محبر سلام محبرة وقدينا
1: أو أشي
2: أو تصحوي كم زي خلقات صنحو بزح شجرة لنا نحنا ب مقالة تقمت سدتين ياتات إيرتراين دينا
1: هو
2: حجي بزح شجرات لنا بزحات كم محبرة قدعنا حجي بزح حمومان اللو أنا عبيت اللو أنا نفسا شيت أنا حضر اللو أنا زحمة ما إيشايفونا اللو أنا مصدق أنين بتعني زحزني وحجها خمسة رئيس اللقاء يعني سأرك حجز كي قبرنا ما لتم تنان خي سمع خاطر اللقاء تعافينا لنا خبل يزدلي
1: الشهر أوكي صبوا حرة تما حجي فاعطي ما حب تما ناي ما حبرا وقديات أقام تولي الله ناي تعلات أقام زلون أرجاويان كمان حس أو تي زلون ده تولي الله سلزي تي زلوك خال أوكي تو تحد وس كتلمو نما قالوا بهالحافشة وتي زلوك سات
2: أو حجي إنت هيدي مسألة ش بزح شجرات على نادن طلع خلنا نسمع له بين خلق جيزين عزلنا بزحات على سالم سكرون على لونا أفلت أو زي بلوم على تيو كان زناني سعر ورقة جل زي بلوم حجي تعمل دعارة يوم خمط خمط غبوم يلون دعارة خايم وتنا نلو حجي بزح شجرات على خل زدل
1: أوكي إيش حرة مو قال توسعت اللي يقولي مثلاً ساعات اليوم كنا حترم ما لقدي ناب هزبي كتب كتب له دليل كلهم لنا
2: ما تسي بقى واني بقى أبي تقرأي زلنا سدتين ياتي إيرترانسي ما أذكرون يلا سبت عمي إتشجروا دلوقة زخراي الكا بنك موتي ورقتون يبلكايو ورقتون يبل بيقولوا بزح سوا لنا وأنا كابزنا عزمنا كاسة قصصي بقى أفتح وشتي عبر وأنا أفتح وشتون زقون أنا قدر شكرت ما تيس بقى أبقى زامع تعوي أخت ما تسمع لك ولا حنتي وأنا نايتهم ورقة زلوهم رفيسي أي تحدثا ورقتهم حجي قومي أخبر زدن أنا بقى ما تسحب رتسب عالم سي خمزيلو خزارة لما دمت خوفنا ناينا ندل تسحوي
1: إيش خالق خالق تقولوا لكم ده خالق نزي مسؤول
2: هذا خالق حافي له سعيد له
1: إيش حرة حرة تي ما الأخذ بتتعالهم خمسة الله غيرنا خنفنوا هنا سبعة سنين حاطة مرحبا سعيد
3: هلو تسفاي فني دحان دها
1: مرحبا
3: سلامي وشمي سعيد حامد سعيد البحر
1: أوكي
3: كابس مرام سعيد أبزي أما حدا السلام كموانا صحيح فغينة انتفار علي نتفتات نعام سبز ملكتن أو تأخيوان نكايدو خلو قلي سمان ديو ثم سدتان ياتات أبزي إرتاني أنزلنا أخلت أبكلتين أنا خفر ثم حدا هايدي كارد دلوهم رفيجي بغلو ثم هايدي من النزل لنا خلا أسلم سيكر زوما حتى تعوبة هجي أبزوغانا من قصقاساتنا شقرانو هجي هنا تتسطن أي تهاجر ولا نهر زغنا كابتاك سمت خباب دلو
1: أوكي
3: تغارو يفلتون أهم دك زخبابي هنا ندابلنا نوات أبزي حاجزات ناي السفر عليه بفلاي مردان وسيئين يقولون أهم سلطانا معارة سلطانا ثلاثة سبات تقايد نيرو بسو ودي مامغليس أبو الكانيرو
1: هوا
3: هجي كان إذا أمكو من معارة إذن برسنا هجي زال ناي سلسة سبات مبقاس زنبرة تاسال سي تخيرا دلا من المفلطو بزعبا إرترا يبلان كتزاربو تخيل نقرون يبلان خرج نقرو خبزم كلتا حادة تزغو نيرو التي دمتنا مسمعنا شكراتنا متقلتة بحثشا كبيت شكرا لنا كان زبلكا خبتا أسر تأشنا واتا موت زبطحو دباسينا نخدو الإرترا زموتا حاودي أبودي أديدي حفتو دا እንዳተጫናናና እንዳተደገፈና ሀጋዚ ከንባል ሰልጠነ ከምዚ ኤርዳ ኦሲኢ አብዚሁብና ድማ ነቲ ተጸገመ ሩብ ነቲ ማእኸላይ እንዳበልና እንዳተራዳዳና ኢና ንኸይድ ሕጂ ግን ከማሕበር ስምር ናይ ምፍለጥ እዚ መንግስቲ እታ ብወንበር ገሊፅ ኢልካ ነይሩት ኣዳራሽ ፈቂድልና ዓባይ ነገር ያሳ ንተኣኻኸበላ ሕጂ እንዳጎደለ መፅ ሕጂ ተኣምና 300 ቶም ንጡፋት ኣብ ዝመፁ ዘለዉ እዮም ደርጋ 50 ኮይኑ ከዓ ኣብዚ ውሽጢ 4 ወርሒ ማለት እዩ ክይድ ምፅእ ነይርዎ ሕጂ እምበር ብዙሓት ኢና ነርና ክሳብ ሸሕን ገለን ከምዝበሎ ንበፅሕ ነርና ኢና ግን ንኣዲስ ኣበባ ምስ ምኻድ እንዳጎደለ እንዳጎደለ መፅኢት ሰብ ማለት እዩ
1: ድሓን ክንውድእ መታን እቲ ኮሚኒኬሽን ውሕማቅ ስለ ዘሎ ድሓን ስለ ዘሎ ንምባል ሕጂ ጠቕላላ ሓፈሻዊ ኣብ መቐለ ክንደይ ይኸውን ሰብ ኣሎ ሓደ ካልእ ሕፅር ዘለ ነቲ ለበዋካ ኢልካ ኣለካ ትብሎ ዘለኹ ማለት ኤርትራዊ ክተሓበር ንዝኸሎ ንዘለኩም ፀገማት ንክተሓበርካ እዚ መልእኽቲ ተሓለፈ ኣሎ ሞ
0: ሰላም ተስፋይ
1: መርሓባ ፍፁም
0: ሰላም ኣነ ፅጋ ገብረ መስቀል በሃል ፋይናንስ ናይ ሰላም ማሕበር
1: ሓዳ
0: ዓንቶ ኣጋጣሚ ተቋራርፂ ካብ ብርተዛራቢ
1: እናገዛኢና
0: ከም ማሕበር መጠን ንሕና ማሕበር ሰላም ኮይና በቲ ዘለና ዓሚ ምክንያቱም እቲ ዝነበረ ሃዋም ኩሉ ስፋሓፋሒሉ ስለዝነበረ እንታይ ንግበር ተባሂልና ብዘለና ቁርባ ፍልጦ ዘለዎም ሰባት ቁርብ ንፍዕንፍዕ ዝበሉ ተኣኪቡ በብቁርብ ናበርና ካብ 40 ናብ 30 ካብ 30 ናብ ላዓል እዳና ናብ ስጋብ ሽሕበትኢና ሕጂ ምስ ዘሎ ቁጠባ ናይ ዝዓዲ ምስተዳኸመ ገለገለን ደገ ንኣዲስ ኣበባ ናብ ገለ ለኸሉ እዳቐነስና መፂና እንትኾነ ግን በተን ዘለዋን ዓቕሚ እናግበርና ተራርፍናኸትን 10 ንብለን ዝሓመመ ገለ ሓዘን ከጋጥመና ከሎ ሓጎስ ከጋጥመና ከለዎ ብዓቕምና ንመራኸቢ ኢልና ዝገበርናዮ ከምላውነትና ምክንያቱ ከም ኢልና ምስተረኸብና ኢና ንሕና ህላውነትና ክፍለጥ ዝኽእል ድምፂ ኮኑና ንደሊ ሓገዝ ክረኽቡና ንደሊ ንክንረክብ ኢልና ኢና ገርናያት ማዕበር
1: ፅቡቅ ድሓን እንታይ እቲ ኩሉ ስራዕ ካብ ብውልቀ ብማሕበር ተጠርኒፍካ ዝያዳ ተስማዕ ዝያዳ ተድምዕ ንዝኾነ ይኹን ነገር ከዓ ከምኡ ከምቲ ማሕበራዊ ሂወትና እውን ኣብ ዓዲኮ ብወፈራት ስራሕ ንምንታይ ድዩ ናይ ስድራ ቤታት ገዛ ምስራሕ ድዩ ሕርሻ ባሕረስ ምካድ ድዩ ወይ ዳእትእዋን ተለዊጥ በር ስለዚ ዝኸም ምግባር ፅቡቅ እዩ ብዝኾነ ኮይኑ እቲ ሽግር ግን ኣብኡ ሓፈሻዊ እቲ ዓብዪ ፀገም ኮይኑ ዘሎ እቲ ናይ ትግራይ ዘሎ ኩነታት እንዲ ንርእሱ እቲ ህዝቢ ኣብ ሓደጋ ኣብ ፀገም ወዲቁ ስለ ዘሎ እቲ ዝነበረ በር ቀደም ከምዚታት ስጋዕ ከምዚ ዝነበረ ፀገም ኣይነበረን ዝኾነ ኮይኑ ድሓን ሕጂቲ መልእኽቲ ኢልኩም ኣለኹም ስለዚ ድሓን ኣብያ ሓንቲ ናይ ገለ ቁርብ ደቃይ ኣለዎሞኒ መመላእታ ሂብኩም ብኡ ክንዓፁ ብኣክሳ ክንገብር መወዳእታ ንገብር
0: ምክንያቱ ስለዝተረኸብና ኢና ውን ንዓካትኩም ረኪብናኩም ብሓባር ኮይና ስለዝተኣከብና ዘሎ ሽግራትና ንፈትሓሉ መንገዲ ምባልና ከምዚ ከመካ ኣሕዋትና ክንረክብ ዝኽኣልና ድምፂ ክኾኑና ሰባት ክንረክብ ዝኽኣልና ንፋዓት ኣሕዋት ኣለውና ዮም ኣብዝጎንና እንታይ ክንገብር ኣለና ዝብሉ ሕጂ ንኣብነት ኣዛ ናይ ትማል ናይ ኒሳ ዝገበርዋ በደል ንሕና ድምፅና ከስምዑልና ዝኽእሉ ሰባት ኣዝዮም ንፋዓት ዝኾኑ ኣሕዋት ኣለውና እዮም ንሳቶም ከስምዑልና ዝኽእሉ እታኮላ ከይዳ ዘላ ምንም ኣይንፈልጣን ንሕና ሳብዚ ዋላ ዳ ምሰዲኣት ኣብታይዲ ካርተእትዋ እምበር ኣብዚ ተወሊዳ ኣዲስ ኣበባ ተወሊዳ ኣብዚ ዳ ዓበይት እያ ምንም ናይ ህዝቢ ኤርትራ ሽግር ኣይትፈልጥን እያ ንሕና ክንደይ ዕንቅርቢ ዝተመን ተሳጊርና ድመፃና ኢና ኣብኡ ዝነበረና ፀገም ኣይትፈልጥ ኣብዚ መፂና ዘጋጥመና ኣይፈልጥ ንሕና ኮምሲ ተይሉ ሰዓት ሽዱሽተ ኮይኑ ኮ ክንቀሳቀስኮ የሰክፈና ኳ ዋላ ኳ ምስተዓዲ ምትሕባርታ ኣለወና ግን ከም ሰባት ኣይዲካርድ ዘይብልና ኣለና ዋላ ኣይዲካርድ ዘለዎ ዝወደቀ ንስከፍ ኢና ንሕና ግን ንሳ ነዚ እታት ሽግር ነጋጥሙ ክትገልፀና ዘይትኽእል ሰብ ንውሳዶ ገለ ነገር ሽርሕ ኣለዎም ኢና ንብልዕና ምክንያቱ ክትገልፁ ዝኽእሉ ንፋዓት ሕዋትና ከለውና ንሳ ሓንቲ ኣፍልጦ ናይ ኤርትራ ዘይብላ ኤርትራ ርያ ትርከብ ኢልከያ ክትሓቲትካ ክትምል ዘይትኽእል ኣብዚ ንዓቶም ከም ነገር ገለ ነገር ተሓባርነት ኣለዎም ኢናያ ንገልፆ ንሕና ከመጋጣሚ ድምፅና ዝስማዓሉ ከምዚ ከማካይ ሕዋት ረኪብና ክንረክበሉ ንኽእል እንተረኪብና ግን
1: اوكي حرا حجي دايلو تقعد حنا دي ابا تاكلو دينا تي حدا دساتكم شجر كما حتفتحوا ابشر لو مساعدكم زلو بحاب على حباريكم تماشير عدكرات كومونا بكال زلو تقينهم نا حبار دمص غيركم بختامكم بختامكم غيركم نتي معتلاي بصحفتنا يو دي اس ار اب شيره زلو نا حباري لكم باوب توكلت غيركم تغورو تقولهم معناتي بصحف غيرك سدد كاج حجي بواتسابات غله نا باكال ما حد سلاصقم ናይ ሓባር ሓንቲ ኮሚቴ ሓንቲ ወክል ተባኡ ዘሎ ወከልቶም ጌርኩም ተገርኩም ኦም ምናልባት ዘይስማዓሉ ምክንያት ኣይህሉን ይብል ማለት ካብቲ ብርሑቕ። ስለዚ እዚኣ ከምዚኣ ተገርኩምን ሓደ ፍታሕ ሞ ስለዚ ኣብዚ ሓንቲ ጠጦ ኮይኑ ክነብሎ ተዜ ተዓሽሙ ተብል ስለ ዘላ ክኣክል ስለዚ ካልእ መደም ንብታ ብበረኸት ዝበሃል ተልዩ እኳ ኮይኑ ወይ ከዓ እዚኣ
0: ክንውልሓ
1: በረኸት መደም ንብታ ግበረለበል ሕፅር ዘለ ሓፅር ዘለ መ تليكوا ده حكالي كذي هركو صلينا ده حنها كان معاكي كوميونيكيشن بنتورك بقى يحمى الله بقى عطو ترعزي كون بناتي ونحمى صلو زلو زي حجينا ناقل دقائق الله قل سنة سروعة دقائق غيركا بقى عطوان بقى عطوان
0: اوكي الشي مجمرتا تي مدمدمتا مجمرتا قوة قربنيها قربنيها نتنبرنا مدمدمتا نزا ادلزي كم حواتنا وي امغالي بفلاي زلو ايرتراويان شكراتنا سميعكم نتي كل صح ذكر وكانافتي سمع عكاد نكتب صحلنا كما هاتكم مجمرتا سب زي بالكبر لني لما مثال نزه كله مررتات وكان نزه كله قبل لي تهواتكم ارسالان زور دنا دلو كاب ابديتات اسكا ابوتات ادقولات زبيل كادر معناتيو كم سب بحفشا اب قطراوي كنتات استرخه محبرتسب تحوسنا قطبانا استرخه منك اكوينا نغير كم زلنا نزه كله خسيات قلبلنا كما هواتكم نسبال علي حاجه تتقبلنا بعابي سب بلي يكون نغير تاير امسلات انت تراغي تصلو افت زخد عدي بقول ما لي انت راغيدو كاب زعب نغير كل عندنا زياده نحن اخو سدتنيا ويكا كم هواتنا حجزنا خبل انت اخوينا ما يسرح بايتا سلازي يله አፍቲ ምንቅስቃስ ዝተባላለየ ከምዚ ኣሕዋትና ገፅወፅን ሕገር ማለት እዩ ከም ልባኻ ትንቀሳቀሰሉ ነገር ስለዘይኮነ ኢና ደኣ እምበር ኣማሪድና ነዚ ገለ ክንዛረብ ከለና ኣዚና ወይ ከዓ ነቲ ዝነበረና ነገራት ኣገሊና ንምዝራብ ገለና ዘይኮነ ኣብ ሓቂ ዝተመርኮሰ እዩ ሞ ኣብ ደገ ዘለኹም ኣሕዋትኩም ኤርትራውያን በዚ ኣጋጣሚ ሓገዝኩም ክተበርክትሉና እየ ዝላቦ ብፍላይ ብፍላይ ኣብዛ ዳሕረወይታ ሓሳባት ዝጠቀስክዋ ገለ ማለት እዩ ነቲ ዘለና የኤንኤስኣር ከም ስደተኛ ፅላልና ኮነ እናንተ ደኣ ኮይኑ ነቲ ዘብሎ ኣቤትታና ወይ ከዓ ጥርዓና ንቅርበሉ ኣብታ ዓንቲ ወይ ተዛሪብያ ሕጂውን ከብላ ማለት እዩ ነዚታት ክነብል ቁርብ ናይ ቁጠባ ፀገም ገለ ስለ ዘለና ኣብቲ ናይ ቁጠባዊ ፀገማትና ተቢሉ ንሽረ ከይድና ጉቡእ እዚ ዝተገብረና ዘሎ ወይ ከዓ እዚ ኣብ ልዕሊና ዝካየድ ዘሎ ናይ ትሑታት ኣካይዳ ወይ ከዓ ዓቕሚ ከምዘይብልና ንምርኣይ ዝግበር ዘሎስ ነዚ ክነብሎ ተራ ኮይና ክሳብ ሽረ ከይና ክስና ክነብል ናይ ቁጠባ ፀገማ ንላ ሞ ነዚ ሓጉዝና ክነብል ኣብ መደምደምታ ነዚ ዕድል ዝተፈጥርና ኣዚና ንመስግን ብሩህ መዓልቲ የቐኒልና ኢኹም ዝደሊ ማለት እዩ።
1: እሺ ኣነ ውን የቐኒለይ ብሽም ረድኢት ራ ሰባዕታን ነቲ ኢልኩሞ ዘለኹም መልእኽቲ ከም ዘሎ ክተሓላልፈ እየ ካልእ እውን እቲ ናይ ኣካውንት ናይ ባንኪ ናትኩ ውን ብቐዳማይ ፍፁም ሂቡኒ ነይሩ ብኡታት ውን ቅድሚ ሕጁን ሓቢረ ነይረ ብኡ ገይራው ግን ሕብርና ብገንዘብ ክሕብር ዝኽእል ሰብ ንስ እቲ ኣካውንት ምች ወጋግን ባንኪ እንዳሓቀቡ ምና ወጋግን ባንክ እቲ ቁፅሪ ሕሳብ ውን ስለ ዘሎ ብኡ ገይሩ ከብለልኩም ክብል ከምኡ ገይሩ ከተሓለፈ ስለዚ ኣጆኹም እቲ ዋና ነገር እስኻትኩም ፅንዑ ትረሩ ካልኣይ ልዕሊ ኩሉ ከዓ ሓድነትኩም ምትራርን ምድልዳልን እትን እትን ዘይኮነ ዝጋገ ተልዩ መኪርካ ምዒድካ እቲ ጥርናፈኹም ከዓ ኣብ ሓደ ሓይሊ ክኸውን ኣብ ኩሉ ዘለኹም በቢ ጉጅለ ጥራሕ ዘይኮነ ጎዲእና ዘሎ ነዚ ረሳሕ ስርዓት ዓማፅ ዝኾነ ጉጅለ ጠጠው ኢሉ ዘሎ ሓይለ ኣብ ሓደ ስለ ዝኾነ እምበር ንሕና ንበዝሕ ትህዝቢ ይዝሕ ትህዝቢ ይሕይል ግን ፋሕ ስለ ዝበለ ኢሉ ኩሉ ነገር ኣብከም ዝኾኑ ዘሎ ሞ ንሽግርኩም ክትፈትዎ ሽግርና ክፍታሕ ንድሕር ኮይኑ ከዓ ተወሃሂድካን ብሓባር ከዓ ፀላኢ ከዓ ብጀካቲ ናይ ጉጅለ ህግደፍ ኣብ ኤርትራ ዘሎ ካልእ ፀላኢ የለን ካልእ መመላእታ ጥራሕ እዩ ስደተኛ ኮንካ ኣብ ዓድኻ ዘይክበርካ ኣብ ካልእ ክትከበራይ ትኽእል ኒኻ እሱ ዝፈጠሮ ከዓ ኣብ ትግራይ ኣብ ትግራይ ቀደም ናይ ትግራይ ሲ ብነፃ ሰብ ሰጊሩ ብነፃ ከዓ ነብር ነይሩ ሕጂ ግን ትርእይዎ ኣለኹም ካብ ንትግራይ ክዘገርኩማን በቲ ሓደ ብጥይት ስሓት ካብኡ ሓሊፉ ከዓ ሸዓት ዶላራት ኢካ ትኸፍል ሲናይ ካብ ትግራይ ንትግራይ ምስጋር ሲናይ ተቀይሩ ሲናይ ጠጠው ኢሉ ናብ ትግራይ ተቀይሩ ዘሎ ስለዚ ነዚ ምትባዕ ግበሩ ክብለ ይኸድየለይ ነቲ ዝሃብኩምና ሓበሬታ ኣብ ቀፃላይ ክንረኸብ ኢና ስለዚ ብሩክ በዓልቲ በቢ ዘለናይ ሰላም ወሰናይ ድሓን ዋዓሉ
4: ክቡራት ሰማዕቲ እዚ ከም ዝሰማዕኹዎ ካብ ትግራይ መጀመርያ ነቲ ንፁርነት ናይ ድምፂ ይቕሬታ ይሓትት ምክንያቱ እቲ ሕማቅ ኮሚኒኬሽን ስለ ዝነበረ ብኣቶም እቲ ጫቅጫቅን ገለን በቲ ናይ ኔትወርክ እውን ብዙሕ ንፁር ስለ ዘይነበረ ማለት እዩ ካብ ምቕፃል እንታይ እዩ እቲ ሰሚዑ ሰሚዕኹም ኣሎም እቲ ሽግራት ፀገማት ዘሎ ሽግር ኩልና ህዝቢ ትግራይ ዓብ ፀገም ኣሎ ኣብቲ ትግራይ ዘሎ ኣብ እንዳ ፅጉም ኣቲኻስ ክጥዕመካ ህርወካ ይኽእል ኒ እሞ ንዘለዎም ፀገማት ንዘለዎም ሽግራት ምትሕብባር ኩሉ እጃሙ ከበርክት በብዓቕሙ ምክንያቱ ናይ ብዙሓት ይሃቡካ ብዙሓት ይ ውሰዱልካ እዩ ዝበሃል ብዓቕሙ ሰብ ቆቁሩብ ተሰዲዱ ከምቲ ዝሰማዕኹሞ ናይ ጥዕና ፀገማት ዘለዎም ኣለው ዓበይቲ ከምኡ እውን ብዙሕ ነገራት ኣሎ ድዩ ስለዚ ቆቁሩብ እታ ናይ ባንኪ ሕሳብ ከምዝስዕብ እዩ ባንኪ ሕሳብ ቁፅሪ 1977963102 ክደጉም እየ 1977963102 ወጋግን ባንክ እዩ ስለዚ በዚ እዩ ብኣስማት እቶም ሽማግሊ ከም ዘለዉ በረኸት ተኸስተሎ ሽሻይ ተስፋይ ኢሳቅ ዘርኦም እዚኣቶም በቲ ሽም ኣብቲ ናይቲ ባንኪ ዘለዉ እዮም እ ስለዚ ሓደ ካብ ናዚኣቶም ብሓደ ሽም ናዚኣቶም ምክንያቱ ክሰድ ከለካ እቲ ባንኪ ኢልካ ድሓር ናብ መን ዝብል ሰብ ተልዩ ብከምኡ ኣብ ባንኪ ጥራሕ ተሰዲድካ እውን ከይዲ ሞ ስለዚ ብከምዚ ብቁር ተገብረ ነዚኣ እታ ለበዋን እታ መፀዋዕታን እዚኣ ዝብል ካልእ ኣብ ትግራይ ቅድም ልዕሊ 8,000 ዝኸውን ዝነበረ ሕጂ ግን 5,000 ዝኸውን ተሪፉ ከም ዘሎ እዩ እቲ ዘለና ሓበሬታ ማለት እዩ እሞ በዚ እናበልኩ ክቡራት ሰማዕቲ ረድዮ ኤርትራ እቲ መደብ ኣብ ዘይጠቃለል ብዝቀረበ መደብ ዕጉባት ክትኮኑ ተስፋ እንዳገበርኩ ፅቡቅ ንያት ግበረልና ሃገርናን ህዝብናን ሰላም ዝረክበሉ ርግኣት ዝኾነሉ ዞም ዓመፅቲ ጉጅለ ኣፅነትናን ኣጥፋእትናን ጉጅለ ከዓ ኣብ ሕግን ፍርድን ዝቆረብሉ ካብ ስልጣን ኣልጊሶም ህዝብያዊ ስርዓት ህዝባዊ መንግስቲ እንተኽለሉ ይኹነልና እንዳበልኩ ብሩኽ መዓልቲ ይብል።